ሀዝርጎ ሳት ይሁ ሀዝርጎ ሬዲዮ ኤክስዲ ተፕሎይክ ሜጋሃርትስ ነመስካረ ሀዝርጎ ሬዲዮ ኤክስዲ ተፕሎይክ ሜጋሃርትስ ጎድ አትሪካለን ትራስቲቲ ካሪክረም ያሰናስ ለሆሪ ከፈርካይማ ፓስቶ ባይካር ሆኖ ባይካ ተፈይ ተማም አደረኔ ስለተማነርማ አትሪካለን ኦክሰኒት ከቢባተን ሳይት አርቲክስ ሳከት ከነሳንሽ መካሪክረም ፕራስተታ ተፈይ ምድከ ዱክዱኪ ባካርሰ ወደባ 15 መላጊ ኮያንሰም ቲቶስ ሪራስ ስምሃታዘ ፍንተፓይ ከማዝና ኡፓስቲ ዲቫይስ ከከሱ ተፓይስን አዳምና ረማይለ ጋርነኮ ላጊያን የፖለ አሰቢስስ ቢስስ ቢስስ በናኖ ከላጊ ኔፓሊ ሎጊ ተሰኝ ተሰማንድራይ ከሳ ካድክተና ሰናስ ደሁሪ ሀፍታኮ ስታቴጂ ነህም ያውን የጋርታ ሰውራቲ ዳስ በዚካ ወዝር ከመከ መከ ሰማሳር ፓሲ ረሃን ሰላግባከ የጋረ በጀሰማ ተፋይለ ፓትሃን ባይካና ሰዘር ባትን ጋርሰማን ይሮዛይ መፋር ነው ባይካለ ደሁሪ ባካሩ ተፋይከማ አስመራክቴ ዳክቴ ጋሪ ባርሰማን ስታትማ ለክራስናሩ ፓትሃኑ ሁንሳባኔ ዲፎኒ ባሰማን ስነይ ስስነ ረሳዲናላ ፍንመነ ጻንስ ስነ ረሳዲናላ አኒ ማያ ፕሬምፓሳንዴሳ እሰ ካርጆና ሲያር ገደትነ ሳዲናላ ፍንመነ ጻንስ ፍሪኩዌንሲ ሞዴሌሽና ዝርከ ሬዲዮ ኤክስዲ ተፕሌክ ሜጋሃርትስ ታማኮሲያ ፍንፓንሳነ በሜጋሃርትስ ኦንላይን ከማድም መነካምሮ ፓትሮን የፓሊ ፓትሮ ዝርከ ያፕ ዝርከ ኒውስ ዶት ካም ሳማጂክ ሳንሳል ፌስቡክ ቲክቶክ ለጋይ ከተፕሬ ማድም ባታ የትብላሚ ተፓይ ከማስመት ሰውዴስ ተታብዲስ መራሄራ ቢቢና ማድም ባታ ያርዳያን ስምነን ሳባን ያሳሳ ራት ከሰማይ ሰዓት አስፈጥሮና እስሚነድ ከይሰከ ከሰ የፖላይ ቢሲስ ፈናውን የሰው ማኛ ፕሬም ሰማይ ሳንድሪ ኩራ አረፈነ ጆን ጆን ሰማይ ሰሱን ረሳት ነውላ ራምሮ ላክሽ ባኒ ኦኬ ራምሮ ሰ አጃ አጋሪ ባንስ ባኒ ሆሰላ ፕራዳን ጋር ነውላ ባኒ ራምሮ ሰና ካሪክተም ላይ ፈርበደል ጋር ነው ፈረ ሰ ባኒ ሰላ ሱጃ ዲኑ ሆላ ባኒ መነሳይ ስሩአት ነይ ወነ የትበላ ካሪክተም ከስሩአት ጋር ያልሽ መተፋይከ ማዝነ ደሚ ተግይ ድራከረ አይና ባ ራማይለ ጌታ ራክሰማ የትበላ ከሰማ ማተፋይ ከማዝና ራክና ሳንሱ ራሜስ ሀፍቀይ የሆነን ሳሳብ ዛቀረና የትበላ ራማይለ ጌታ ባንና ሱባስ ኸርካ ኢንዲራ ኸርካ ከሰማ ዱር አባዝና አባዝም ላይ ከጌት ሰመኔ ሰብደ ሰሚት ቢኖት ካርኪ ኩራይ ኮሰ አባዝ ሱባስ ኸርካ ኢንዲራ ኸርካ ከሰማ ዱር አባዝም ላይ ጌታ ራሜስ ሀፍ ማጋየራ ራማውላ የትበላ ተፋይ ከማዝና